ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክ ባይ የምሸሽ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክ ባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ

መቅደል አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ። ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

ተሰጥተሽኛል። አውሮፓም ያውቆሃል፣ አፍሪካም ያውቆሃል፣ እስያም ያውቆሃል። እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ ወይ?

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኟቸው